ለለው የለም በህይወት አፍ ያስከፍት ነበር ባቲን ሲጫወት ካላመናችሁ ተመሰለ ቅጥፈት እማኝ ነውና የዲስ የጠጅ ቤት ሎተሪ ደረሰው ቻንስ ማድረጋይታ ጣማ ይለካ እኔ ዲስ ያስቀርጥሎይ ጃማይካ ቡማርሊ